0: ምሽት 2 ሰዓት ተኩል ላይ በቀጥታ ተላልፎ የነበረው የቢቢሲ አማርኛ መሰናዶ አሁን በድጋሚ ቀርባል።
1: እንደምን አምሽታችኋል አድማጮቻችን። ለረቡዕ ግንቦት 26 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን ባለፉት ቀናት ጥቃት የተፈጸመባቸው የአርሲ ነዋሪዎች በምን ሁኔታ ላይ ናቸው?
2: ምንም አይነት ተስፋ አይኖርንም። እንግዲህ ምናልባት መንግስት እንትን ካለ በተቀረ እንጂ እኛ እንኳን አቅማችንም ማናሳ ነው። ፍርሃት ላይ ነው። በቃ ተኝተን አናድርም። በየተራ ነው እንተኛ።
1: ትብብር ለኢትዮጵያ አንድነት ምርጫውን በተመለከተ ስላለው
3: በትብብሩ በኩል ያቀረብነው እጩ በፍጹም ወደ አሸነፈበት የክልልም ሆነ የተወካዮች ምክር ቤት አባልነት እንዲገባ አንፈልግም። ያንን አግኝቶ ቢገኝም እጩ እንደ ትብብር የምንቀበለው አይደለም።
1: እነዚህና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ።

0: አሰ ሀዘናቸውን በገለጹበት መልእክታቸው በአርሲ ሀገረ ስብከት በአሰኮ በሽርካ በሆንቆሎ በዋቤና በሙኔሳ ወረዳዎች በተፈጸሙት ጥቃቶች በመንፈስ ቅዱስ ልጆቻችን እና በቅዱስ ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። በጥቃቱ በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቡና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ብለዋል። ቤተክርስቲያኗ በመድራዊ መከራ ውስጥ ያሉትን ምዕመናን በመታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና መቸገሯን የጠቀሱት ፓትርያርኩ በአርሲ ውስጥ በተደጋጋሚ የሚፈጸመው ጥቃት ከመቆም ይልቅ እየባሰ መምጣቱን በመግለጽ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በአርሲ ከጥቃቱ የሸሹ ምዕመናን አሁን በምን ሁኔታ ላይ ይገኛሉ ስንል ዛሬ ቀትር ላይ ወደዚያው ደውለን ነበር። ለደነታቸው ስንል ስማቸውን የሸሸግንላቸውና ድምጻቸውን የቀየርንላቸው አንድ አባት ምንም አይነት እርዳታ እየተደረገልን አይደለም፣ በፍርሃት ተሸብበን ነው ያለነው ሲሉ ነግረውናል።
1: አሁን ግማሹ ስንቴ ማርያም ነው ያለው። ቦታው ያው ከዛ ከሚባለው ጋር ትንሽ ይርቃል፣ 2 ሰዓት ያስሄዳል። በአዳራሽ ውስጥ ነው ያለው ህዝቡ፣ ከብቱም በቃ ከብቱ፣ ልጁ፣ ህጻናቱ፣ ሽማግሌው፣ አሮጊቱ በቃ እዛው እንግዲህ ተሻግረን ያለውን ነገር ያው አዳራሽ ተሰጥቶን እዛ እንትን እያልን ነው። ከብት ማሳረፍ ያጠን ወዲያ ወዲህ እያልን ነው። ዘመድም ያለው በየዘመዱ ዘመድም የሌለው እንግዲህ ከብቱን ግማ አንዱን እያስያዘ ሳርም ምንም እያልን ነው። ተጠልለን በዛ እንገኛለን።
2: እንደው ምግብ እንደዚህ ቀርብላችኋል ወይ? የምታገኙት እርዳታስ ምንድን ነው?
1: የምናገኘው እርዳታ ምንም አይነት የለም ከመንግስት። ያው ህዝብ ያው ጎረቤት ሀገር ስለሆነ ይሰጡናል፣ ከዚያ ይረዱናል፣ እንበላለን። እንደገናም በፍራቻ ያሸሸነው ነበረ፣ እሱን አንዳንድ እንበላለን። በርክቶ ያሸሸ ማለት ነው።
2: ስለዚህ
1: በዛ ነው ነብሳችን ያለው።
2: ልጆች እንደዚህ ይዛችኋል፣ ቤተሰብ ይዛችኋል እና ቀላል እንደማይሆን እገምታለሁ።
1: በጣም በጣም ሲበዛ በጣም በጣም በጣም መጀመሪያ ነሐሴ 7 2016 ነሐሴ 7 ላይ 2 ጊዜ ነው ጉዳት የደረሰብን።
2: እርስዎ ከዚህ በፊትም አደጋ ላይ ነበሩ እንደዚሁ?
1: አዎ፣ እንደውም በአደጋው ቀን ባለቤቴም ወልዳ የዛው ለታ ወልዳ ነው ደሟን እያንጠፈጠፈ ይዘን የወጣ ነው።
2: ተርፈዋል? ያኔ ቤተሰቦ እንደዚህ አደጋ አልደረሰም።
1: በዛን ሰዓት የተወሰነ ሰው ነው የሞተው፣ ድነናል። ያው አንድ 4 ሰው ነበር የሞተው። እዛ በአጋጣሚ መንግስት እዛው ካምፕ አስደረገና ካምፕ እየተጠበቀ እያለ ሲመጡ ሲመለሱ 200 በላይ ቤት ነው የተቃጠለው እና ቤተክርስቲያንም ተቃጥሏል።
2: ይሄ አሁን የሰሞኑን ነው የሚሉኝ?
1: አዎ የሰሞኑን። የዛን ጊዜም ያው ወደ 52 ቤት ምናምን ተቃጥሏል። የተረፈ ንብረት የለም። አሁን ደግሞ መጨረሻው መሰለኝ እንትን ብለን ሸሽተን የወቃ ሱንቴ ማርያም እና ሬቲያ ሚካኤል ያለን።
2: ስለዚህ ይሄ ነገር ለእርሶ የመጀመሪያም አይደለም፣ 2-3 ሆኗል። ለሶስተኛ ጊዜ ስደት ነው ያጋጠመውት?
1: አዎ እኔ ሁለተኛ ነው። የመጀመሪያው ጊዜ ባለቤቴም ወልዳ ያው እሱ ነሐሴ 7 ነው 2016 ነሐሴ 7 በዛን ሰዓት እዛ የዕለት ሁለታ ባለቤቴ ወልዳ እሷን ከነ ደግሞ ይዤ ወጣሁ። አጎቴ ሞቷል፣ የአጎቴ ልጅ ሞቷል፣ 2-3 ሌላም አለ፣ 4 ሰው ሞተ። ወጣን። ከዛም ደግሞ በቃ ህግ መንግስት የተጠናክሮ በዛ በቦታ ተመለሱ ብሎ የተወሰነ ሰው ተመለስን። እንደገና በድጋሚ ያው ግንቦት 23 እና ግንቦት 24 የሁሉ ተፈጠረ።
2: እንደው አባት አሁን ይሄ ነገር ለእርሶ ሁለተኛ ጊዜ ነው፣ ተስፋ ያደርጋሉ ወይ? እንደው ነገሮች መፍትሄ አግኝተው የሰላም ኑሮ ተረጋግታችሁ የምትኖሩበት ጊዜ ይመጣል ብለው ያስባሉ?
1: አይ ምንም አይነት እኔ የተባባሰ እንደሆን ነው እንጂ በቃ ምክንያቱም ከወረዳው ጀምሮ እስከ ክፍለ ሀገር ምንም አይነት የሚረዳ ነገር የለም። እኛውን ከመኖር መሞት ይቀለናል። መቼም ሰው ራሱን በራሱ አይሞት እንጂ
2: ምን ይሻላል ይላሉ? ምን አይነት መፍትሄ ይታየዎታል?
1: እግዚአብሔር ፈጣሪ እንግዲህ ደህናውን መንግስት ካመጣ እንጂ እኔ በመሰረቱ ምንም አይነት አይታየኝም።
2: ስለዚህ እንደው አሁን ያላችሁበት ሁኔታ በደብሮች ተጠልላችሁ ነው? እንደው በቁጥር እንደዚህ መገመት ይችላሉ ምን ያህል ሰው እንደሆነ?
1: ህዝቡ

0: የተፈናቀለው?
1: ህዝቡ ከ3000 በላይ ይሆናል።
0: ከ3000 በላይ?
1: አዎ፣ ሁለት ቀበሌ እኮ ነው። ሶስተኛው ቀበሌ ነው። ሶስት ቀበሌ ነው።
0: ይሄ ነገር አሁንም መጠለያ ላይ ሆናችሁ የደህንነት ስሜት ይሰማችኋል ወይ ነው? ወይስ ከዚህም ሌላ አደጋ ሊኖር ይችላል ብላችሁ ትሰጋላችሁ? የህዝቡ ስሜት ምን ይመስላል? አሁን ተጠልሎ ያለው
1: በበለጠ ይጨመራል፣ ተጨማሪ ይመጣል ብለን ነው ስጋት ላይ ያለ ነው። ይህንን እንኳን አንዳንድ ከብት ተርፎልናል። ግማሹ ደግሞ የቀንድ ከብትም ሄደበት አለ። ቢያንስ የቀንድ ከብት ከ150 በላይ ነው ሄደው በአሁኑ። ስለዚህ የተረፈላቸው ሰዎች እየተወዳደርን እንበላለን። መጪው ዘመን ደግሞ ወደዛ የከፋ ስለሆነ ምንም አይነት ተስፋ አይኖረንም። እንግዲህ ምናልባት መንግስት እንትን ካለ በተቀረ እንጂ እኛ እንኳን አቅማችንም አናሳ ነው። በፍርሃት ላይ ነው። በቃ ተኝተን አናድርም። በየተራ ነው ምንተኛ።
0: በየተራ ነው የምተኙት? ይህን ያህል ስጋት አለ?
1: በስመ አብ ወወልድ ወመንፈስ ቅዱስ። በጣም በጣም አመሰግናለሁ።
2: ትብብር ለኢትዮጵያ አንድነት የምርጫውን ውጤት እንደማይቀበል ከወዲሁ አስታወቀ። በምርጫው ሊያሸንፍ የሚችል የትኛውም የትብብር ዕጩ በትብብሩ ስም ምክር ቤት እንዳይገባም የአራት ፖለቲካ ፓርቲዎች ጥምረት የሆነው ትብብር አሳስቧል። ትብብር ለኢትዮጵያ አንድነት ይህን የገለጸው የጨረባው ምርጫ ዴሞክራሲን አያዋልድ፣ መፍትሄ አይፈይድ በሚል ርዕስ ዛሬ ረቡዕ ግንቦት 26 2018 ባወጣው መግለጫ ነው። መግለጫውን በተመለከተ ቢቢሲ አማርኛ የፓርቲውን ተቀዳሚ ሊቀመንበር አቶ አብርሃም ሃይማኖትና ዋና ጸሐፊ ሚስጥረ ስላሴ ታምራትን አነጋግሯል። ዋና ጸሐፊዋ ማብራሪያቸውን የጀመሩት የትብብሩን ውሳኔ በማስረዳት ነው።
3: ሙሉ ውጤቱ እጃችን ላይ የደረሰ አይደለም። ውጤቱ ምንም አይነት ቢሆን ነገር ግን በፍጹም የማንቀበለውና አሸንፈን እንኳን ቢሆን ያሸነፉ ቦታዎች ላይ በፍጹም ትብብሩን በመወከል ወደ ምክር ቤት እንዳይገባና ያንን ያደረገ የትብብር ዕጩ ካለም በፍጹም የማንቀበለው እንደሆነ ገልጸናል። ስለዚህ የእኛ ኢሹ የውጤቱ የመሸነፍ የማሸነፍ ጉዳይ ብቻ ሳይሆን አጠቃላይ ምርጫ ሊባል የሚችል ጉዳይ እንዳልሆነ፣ ምርጫ ካለመባል አልፎ ደግሞ የኢትዮጵያን ስቃይ ለማራዘም ከዚህ ቀደም ሲደረጉ ከነበሩ ምርጫዎችም የባሰ እንደሆነ ጭምር ነው። ግን እስካሁን ድረስ ባለን መረጃ ያሸነፍንባቸው አካባቢዎች አሉ፣ ከታዛቢዎች ባገኘነው መረጃ መሰረት።
2: ስለዚህ ባሸነፋችሁባቸው ቦታዎች ያሉ እጩዎች በአጠቃላይ ምክር ቤት እንዲገቡ፣ የክልልም ይሁን የህዝብ ተወካዮች ምክር ቤት እንዲገቡ አትፈልጉም?
3: በፍጹም የኛ በትብብሩ በኩል ያቀረብነው እጩ በፍጹም ወደ አሸነፈበት የክልልም ሆነ የተወካዮች ምክር ቤት አባልነት እንዲገባ አንፈልግም። ያንን አግኝቶ ቢገኝም እጩ እንደ ትብብር የምንቀበለው አይደለም።
2: ምናልባት በምርጫው እስከተወዳደራችሁ ድረስ የተወዳደራችሁት ምክር ቤት ለመግባት እስከሆነ ድረስ ይህ እንዳይሆን የምትፈልጉበት ምክንያት ምንድን ነው?
3: ምክር ቤት ለመግባት አይደለም የተወዳደርነው በሂደት ውስጥ ከህዝባችን ጋር ለመገናኘት፣ ከዛ ባለፈ ደግሞ በሂደቱ ውስጥ ያሉ እኩይ ተግባራትን የማጋለጥ ስራ ነው ስንሰራ የቆየ ነው። አሁንም በምርጫው ቀን የሚያደረግነው ከዛ የተለየ አይደለም። ስለዚህ የምክር ቤት የመግባት ያለመግባት እና የተወሰኑ ወንበሮችን የማግኘት ጉዳይ አይደለም። ያም የኢትዮጵያን ችግር ይፈታል የሚል እምነት የለንም። እንዳልኩ አሁን ያለው አገዛዝ እያደረክ ያለውን ቀጥል፣ እኔም የፓርላማ አባል ሆኜ ያንን ስታደርግ ምናልባት በጣም ጠንካራ ከሆንኩ እየተቃወምኩ የተቃውሞ ድምፅ እያሰማው፣ ካልሆነም እያጨበጨብኩ እየፈረምኩኝ የምታደርገውን ሁሉ እደግፋለሁ ከማለት የተለየ ትርጉም የለውም እና ያንን የማድረግ ፍላጎት ስለሌለ እስካሁንም ድረስ ያለ ነው ከዳር ሆኖ፣ እዛ መግለጫ ላይ እንደገለጽ ነው ከዳር ሆኖ እንዲህ ሊደረግ ነው እንዲህ ተደርጓል እንዲህ የሚባል ነገር አለ ከማለት በትክክል ውስጡ ሆነን አይ እንዲህ እየተደረገ ነው የሚለውን በእርግጠኝነት መናገር እንድንችል ያደረግነው አንድ የትግል ስልት ነው እንጂ የፓርላማ ወንበር ማግኘት ያለ ማግኘት ጥያቄ አይደለም እኛ ጋር ያለው።
2: ስለዚህ ምን እንዲሆን ነው ፍላጎታችሁ? በምርጫው የሚገኘውን ውጤት የመቀበል ፍላጎት ከሌላችሁ ለምርጫውም እውቅና አትሰጡም ማለት ነው? ምንድን ነው እንዲሆን ምት
3: ለምርጫውም ለውጤቱም እውቅና አንሰጥም። ሸንፍ ያለው ብሎ የሚመጣ አካል እንዳለ እናውቃለን። ነገር ግን ያ ስርዓት ሁሉም የፖለቲካ ኃይሎች ጋር እስካልተነጋገረ እና ዘላቂ መፍትሄዎችን ለማስቀመጥ ሁሉም የፖለቲካ ኃይል እስካልተስማማ ድረስ ዓለም አቀፉ ማህበረሰብም ለዛ አካል አይደለም እውቅና የሚመስል ነገር ራሱ ተሰጠ በኢትዮጵያውያን መከራ ላይ እንደ መሳለቅ እና ከዛም ባለፈ ያለው መከራ እና ስቃይ ይቀጥል ብሎ ግሪን ላይት እንደ መስጠት ነው የምንቆጥረው።
2: የምክር ቤት መቀመጫ ሊያሸንፉ የሚችሉ የትብብሩ እጩዎች ምክር ቤት እንዳይገቡ የተወሰነው በትብብሩ ስራ አስፈጻሚ ሙሉ ድምፅ መሆኑን የትብብሩ ተቀዳሚ ሊቀመንበር አቶ አብርሃም ሃይማኖት ተናግረዋል። ለኢትዮጵያ ችግር መፍትሄው ፖለቲካዊ ድርድር ብቻ ነው የሚል አቋም እንዳላቸው ማብራርተዋል።
4: በምርጫው ሂደት ውስጥ የተስተዋለው ግዙፍ ችግር በጣም አስደንግጦናል። እዚህ ሀገር ላይ በዚህ አካሄድ በትክክል ዲሞክራሲ ሊወለድ አይችልም። በትክክል ደግሞ ህዝቡ በሰላማዊ ትግል ተስፋ አድርጎ ሊቀጥል አይችልም። ኢቭን ሰላማዊ ታጋዮችን ጭምር በእንቅስቃሴው ተስፋ ሊቆርጡ የሚያስችል ድርጊት ነው በምርጫው ዕለት ያየ ነው። ድፍረት፣ በጣም ከፍተኛ የሆነ የካድሬዎች ድፍረትና ንቀት፣ ግልጽ የሆነ ዘረፋ፣ ማዋከብ፣ በጣም የሚያሳፍር ድርጊት ነው የተከናወነው እና እንዴት ነው ይህንን ተስፋ ልታደርግ የምትችለው? ስለ ቀጣዩ ጊዜም ተስፋ ልታደርግ የምችለው ነገር የለም። ስለዚህ ሰላማዊ ትግልን ተስፋ እንድቆርጥበት ጭምር የሚያደርግ እንቅስቃሴ ስለሆነ ይሄ በጣም አደገኛም ስለሆነ ቁጭ ብሎ መነጋገር፣ መወያየት፣ ሀገሪቱ ወደ አላስፈላጊ ቀውስ እንዳትገባ መፍትሄ ማበጀት ያስፈልጋል። ሀገሪቱ እውነተኛ ድርድርና ውይይት ትፈልጋለች፣ ንግግር ትፈልጋለች። እውነተኛ ብሔራዊ እርቅ፣ መግባባት የሚያስፈልግበት ሰዓት ላይ ነው ያለ ነው። ዲሞክራሲን የሚያዋልድ መፍትሄ መፈለግ አለበት። አሁን ባለው ሁኔታ ግን ስለ ቀጣዩ 5 ዓመት ምርጫ ወይም ስለ ቀጣዩ በዚህ በሰላማዊ ትግል ውስጥ ተስፋ ማድረግ ሙሉ በሙሉ የሚያስቆም ስለሆነ በአስቸኳይ ስለ ሀገር የሚገዳቸው ወዳጅ ሀገራትም ጭምር ጣልቃ መግባት ይኖርባቸዋል። መንግስትም ወደ ልቡ ተመልሶ ያሰራቸውን ፈቶ ትጥቅ ትግል ውስጥ ያሉ ወገኖችን ጋር መደራደር፣ ከኛም ጋር መነጋገር ያስፈልጋል።
2: ቢቢሲ ከምርጫ ቦርድ አስተያየት ለማግኘት ያደረገው ሙከራ አልተሳካም። ይሁንና አዲስ አበባን ጨምሮ በምርጫ ሂደቱ ላይ ጉድለቶች የታዩባቸው አንዳንድ የምርጫ ጣቢያዎች መኖራቸውንና ቦርዱ የተለያዩ እርምጃዎችን መውሰዱን የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ትናንት በሰጡት መግለጫ ላይ አንስተዋል። 7ኛውን ጠቅላላ ምርጫ የታዘበው የአፍሪካ ህብረት ታዛቢዎች ቡድን ትዝብቱን በማስመልከት ባወጣው የመጀመሪያ ደረጃ መግለጫው ከምርጫው ባለፈ የፖለቲካ ውይይት አስፈላጊነት ላይ አጽንኦት ሰጥቷል። 73 አባላትን ያካተተውና በቀድሞው የኬንያ ፕሬዝደንት ኡሁሩ ኬንያታ የተመራው የህብረቱ የታዛቢዎች ቡድን በምርጫው የታዘባቸውን ጠንካራና ደካማ ጎኖች ከዘረዘረ በኋላ የኢትዮጵያ መንግስት፣ የፖለቲካ ተዋናዮችና ሁሉም የሚመለከታቸው አካላት ሀገራዊ መግባባትን ለማሳደግ፣ በፖለቲካ ተዋናዮች መካከል መተማመንን ለማጠናከርና የዲሞክራሲ ስርዓት ግንባታን ለማራመድ አካታችና ቀጣይነት ያለው የፖለቲካ ውይይት ላይ እንዲያተኩሩ አበረታቷል። በኢትዮጵያ ህገ መንግስታዊ ማቀፍ ውስጥ ልዩነቶችን በሰላማዊ መንገድ ለመፍታት እንዲህ አይነቱ ውይይት አስተዋጽኦ እንደሚኖረው ምክር ሐሳብ ለግሷል። የቀድሞ የኬንያ ፕሬዝደንት ኡሁሩ ኬንያታንና ባልደረቦቻቸውን አግኝተው ያነጋገሩት ጠቅላይ ሚኒስትር አብይ አህመድ የአፍሪካ ህብረት የምርጫ ታዛቢ ልዑካን ለዲሞክራሲ ግንባታ ሂደታችን ላበረከቱት አገልግሎትና አስተዋጽኦ የላቀ ምስጋናችንን እናቀርባለን ብለዋል። የቡድኑን ምልከታ የተሟላ ውጤት እንጠብቃለን ያሉት ጠቅላይ ሚኒስትሩ የመጀመሪያ ደረጃ ሪፖርቱን በተመለከተ ግን በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍ ላይ አስተያየት አልሰጡም። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የታዛቢዎች ቡድንም የመጀመሪያ ደረጃ መግለጫውን አውጥቷል። በኢትዮጵያ የአውሮፓ ህብረት ልዑክና 22 የህብረቱ አባል ሀገራት በኢትዮጵያ ከሚገኙት የካናዳ፣ ኖርዌይና ስዊዘርላንድ የዲፕሎማሲ ልዑካን ጋር በጋራ ባወጡት መግለጫ 7ኛው ጠቅላላ ምርጫ መካሄዱን ደግፈው የአፍሪካ ህብረትና ኢጋድን ሪፖርት እንደሚጠብቁ አመልክተዋል። ግንቦት 24 ምርጫ ያልተካሄደባቸው ስፍራዎች እድሉን እንደሚያገኙ ያላቸውን ተስፋም ገልጸዋል። ይህ ቢቢሲ አማርኛ ነው። አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። የምርጫው ዝግብ በገጠማት ሶማሊያ በፕሬዝደንቱ ቤተ መንግስት አቅራቢያ ተኩስ ተሰማ። በሞቃዲሾ ውስጥ ከሚገኘው ፕሬዝደንታዊ መቀመጫ ቪላ ሶማሊያ ቅርብ ርቀት ላይ ከፍተኛ ተኩስ የተነሳው አገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። የደቡብ አፍሪካ ፖሊስ በሁለት የሞዛምቢክ ዜጎች ግድያ ላይ ምርመራ እያደረገ መሆኑን አስታወቀ። ሁለቱ የሞዛምቢክ ዜጎች በደቡብ አፍሪካዋ ሞሰል ቤይ ከተማ መገደላቸውን የአገሪቱ ባለስልጣናት ሲገልጹ፣ ቀደም ሲል የሞዛምቢክ መንግስት 5 ዜጎቹ በቀጥታ መጤጠል ከሆነ ጥቃት ጋር በተያያዘ መገደላቸውን ገልጾ ነበር። አሜሪካ ከጉልበት ብዝበዛ ጋር በተያያዘ የአፍሪካ ሀገራትን ጨምሮ በሌሎችም ላይ አዲስ ታሪፍ ጣለች። 60 የዓለም ሀገራት የጉልበት ብዝበዛን ለማስቀረት ተገቢውን ጥረት አላደረጉም በሚል ነው ከ10 እስከ 25% ታሪፍ የተጣለባቸው። ሩሲያ በመተቆጣጣረው የዩክሬን ግዛት በአውቶቡስ ላይ በተፈጸመ የድሮን ጥቃት 7 ሰዎች ተገደሉ። ከሞስኮ ወደ ክሬሚያ ይጓዝ በነበረ አውቶቡስ ላይ ረቡዕ ማለዳ ተፈጸመ በተባለው ጥቃት ከተገደሉት በተጨማሪ 11 ሰዎች መቁሰላቸውን ባለስልጣናት አስታውቀዋል። ዜናዎቻችን እነዚህ ናቸው። በመጨረሻም አሜሪካና ኢራንን ውሎ የተመለከተ ዘገባ ሰምተን እንመለስ።
0: ኢራን ትናንት ክፉኛ አምራን ያመሸችው በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በፈጸመች የድሮን ጥቃት አንድ ሰው ተገድሏል፣ 60 ሰዎች ደግሞ ቆስለዋል። የሀገሪቱ ባለስልጣን ናቸው የተናገሩት። የኩዌት የመከላከያ ሚኒስትር ቃል አቀባይ ጥቃቱን የኢራን የወንጀል ድርጊት ነው ሲሉ ክፉኛው ግዘውታል። የኢራን እስላማዊ ዘብ በበኩሉ አሜሪካ በነዳጅ አኝ መርከባችንና በቄሽም ደሴታችን ላይ ለፈጸመችው እኩይ ተግባር የአጸፋ ምላሽ ነው የሰጠነው ብሏል። ኢራን ቀደም ብላ በባህር ሰላጤ የሚገኙ የአሜሪካ ወታደራዊ ሰፈሮችን ኢላማ ማድረጓን አሳውቃ ነበር። አሜሪካ ጠዋት ላይ ራስን የመከላከል እርምጃ በኢራን ላይ መውሰዷንና ወደ ኩዌትና ባህሬን የተወነጨፉ የኢራን ሚሳኤሎችን መታ ማክሸፏንም ተናግራለች። በኩዌት አየር ማረፊያ ላይ በተፈጸመው የኢራን የድሮን ጥቃት የተገደለው ግለሰብ ያለመታደል ሆኖ ህንዳዊ ዜግነት ያለው መሆኑ ታውቋል። የህንድ የውጭ ጉዳይ ሚኒስትር ባወጣው መግለጫ ጥቃቱን አውግዞታል። ሌሎች በርካታ ዜጎችም ጉዳት እንደደረሰባቸው ገልጿል። ዛሬ በኢራንና አሜሪካ መካከል የተካሄደው የአጸፋ ጥቃት መቋጫ ያላገኘውን የሁለቱን አገራት ድርድር ጨርሶኑ እንዲቋረጥ ሊያደርጉ ይችላል የሚል ስጋት ተፈጥሯል። ይህ በእንዲህ እንዳለ አሜሪካ የቴህራን መንግስት በሚጠቀመው ክሪፕቶከረንሲ ላይ ማዕቀብ ጥላለች። ሮይተርስ የዜና ወኪል እንደዘገበው የክሪፕቶከረንሲ መገበያያ ከሀገሪቱ ህጋዊ የገንዘብ ስርዓት ጋር በትይዩነት እያገለገለ ነበር። ለዚህም ማሳያ በኢራን ኢንተርኔት በተዘጋበት ጊዜ ሳይቀር ኖቤቲክስ ክሪፕቶከረንሲ አገልግሎት ሲሰጥ ነበር። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት ማክሰኞ በሰጡት መግለጫ የኢራን ኢኮኖሚ የተንኮታኮተ ባለበት ወቅት እሳቸው ነው ያሉት አገዛዙ ለራሱ እኩይ አጀንዳ የዲጂታል መገበያያዎችን ማዕቀብን ለማምለጥ እንዲሁም ሀብትን ወደ ውጭ ሀገር ለማሻገር ሲጠቀምበት ነበር ብለዋል። የሮይተርስ ዘገባ እንደሚያሳየው ኖቢቴክስ የሰኘው ክሪፕቶከረንሲ ከኢራናውያን ቤተሰቦች በተገኙ ወንድማማቾች የተመሰረተ ሲሆን ከአዲሱ ጠቅላይ መሪ ጋር ጥብቅ ቁርኝትም አለው። የአሜሪካ ግምጃ ቤት ሁለቱ ወንድማማቾች ላይ ማዕቀብ መጣሉን ማክሰኞ ለታስታውቋል።
2: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለመከታተል ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። የዛሬውን በዚህ አበቃን። ዜናዎቹን እየመራው ኬኔዲ አባተ አብሪያችሁ ቆይታ አድርጌያለሁ። ቴክኒኩን ዴቪስ ሞሳሮ ተቆጣጥሮታል። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።